ማተት ለየ እንዳትቢያ ኮኮብ ሲነጋታዬ ሲነጋታዬ ፋኖ ፋኖ እረተውበሉት እረተውበሉት ያም ባለቡሎ ሰጠው ለነፋስ አንጓሎ አንጓሎ አንጓሎ አንጓሎ ፋኖ ፋኖ ፋኖ ፋኖ አለችው ፍንን አርጋትና ፍንን አርጋትና እንዳልብሱ መጣ ማለቷ ቀረና ማለቷ ቀረና ፋኖ ፋኖ ፋኖ ፋኖ የምርተ ኳሹን እኛ ስናውቀው ዝናር በቅፌን ማንደባለቀው ማንደባለቀው ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ ወዘት በይ ልቤ እንደ ጀበና እንደ ጀበና አልወጣልሽም የጦርባፈና የጦርባፈና የጦርባፈና